0: ራሱ ኳሶን ለዛሽም ዛን ሶሩ
1: እንግላ ማሻ አላህ ዶክተር ሀረሚ ክንቲንዴሶ ትማይን ቢጂ አዋጉዝና ማአለን ክንዶንሳ ኮንዋ ክንቲንዴሶ ነብቱንዷ ያሳዊያ ኳሚሰን ካውዱን ሺ አንድሮ አይ ችዲያ ሰንደው አው አይዬ አያይን ሺ አው አለን አፏቶን ትኒክለን ካው አንድሮ በይና ስሊንድሮ ለኝ የቱስቱ ሎክቱ ከነላይን ኢሻ ዳጅ ፍረስከምዴ ተምተማ አድ ወልቼጎ የኮኘን